0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: መስከረም 28 ቀን 2019 ዓ.ም ምረት ሐሙስ። ጤና ይስጥልን እንደምንዋላችሁ እንደምናመሻችሁ ውድ የዶቼ ቬለ ተከታታዮች፣ የአንድ ሰዓቱ ዝግጅታችን ያለም ዜናን እንዲሁም በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮረ የዜና መጽሔትን አካቷል። በምሽቱ የዜና መጽሔታችን በጠቅላይ ሚኒስትር አብይ አቅራቢነት ሹመታቸው በፓርላማ የጸደቀው ሚኒስትሮች፣ በጠቅላይ ሚኒስትሩ አዲስ ካቢኔ ላይ የተሰጡ የህዝብ አስተያየቶች፣ ፓርላማው ለጠቅላይ ሚኒስትር አብይ አህመድ ካቢኔ የሰጠው ምላሽና በፓርላማ የተሰሙ አስተያየቶች፣ ዛሬ የተሰየመው አዲሱ ካቢኔ የጦር ጊዜ ካቢኔ ነው ማለት ይቻል ይሆን? ከፖለቲካ ተንታኝ ጋር የተካሄደ ቃለ ምልልስ፣ በአማራ ክልል በመንግስት ወታደሮችና በፋኖ ታጣቂዎች መካከል የቀጠለው ጦርነት፣ እንዲሁም የትግራይ ክልል ከተሞች ውሎ የተሰኙ ዘገባዎች ዜና መጽሔት ዛሬ ለትንታኔ በስፋት የያዛቸው ርዕሶች ናቸው። ለአንድ ሰዓት በሚዘልቀው የዛሬው ስርጭት ለዓለም ዜናው ታምራት ዲንሳ ተዘጋጅቷል። እኔ አዜብ ታደሰ ደግሞ በመስተንግዶ አብሬያችሁ አመሻለሁ። ስርጭታችን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማዳመጥ ይቻላል። DW አማሪክ በተባለው አፕሊኬሽን በተንቀሳቃይ ስልክ፣ በታብሌት እና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶቼ ቬለ ዘገባዎች በዋትሳፕ፣ በቴሌግራም እና በዩቲዩብ ይደመጣሉ። አድማጮች፣ አሁን ቀዳሚ ወደ ሆነው ወደ ምሽቱ ያለም ዜና እንለፍ። መስመሩን ለታምራት አለቃለሁ። መልካም ቆይታ።
0: የዲደብሊው ዜና።
2: አመሰግናለሁ ሀዘብ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በአማራ ክልል ሰሜን ሸዋ ዞን መንዝጌራና መንዝቀያን ጨምሮ በበርካታ አካባቢዎች ትናንት ረቡዕ በመንግስትና በፋኖ ኃይሎች መካከል ከፍተኛ ጦርነት መካሄዱን የአካባቢው ነዋሪዎች ተናገሩ። ግጭቱ ከመሃል ሜዳ ከተማ እስከ ዘመሮና ሞላሌ አካባቢዎች መዛመቱ የተነገረ ሲሆን፣ በመሃል ሜዳ ከተማ ብቻ አንድ የዘጠነኛ ክፍል ተማሪን ጨምሮ ሰላማዊ ሰዎች መገደላቸው ተሰምቷል። የኤርትራ ወታደሮች ዳጋ ሐሙስ ከተማ መግባታቸውን የትግራይ የሰላም ኃይል የተባለውን የፌዴራል መንግስቱን የሚወግን ቡድን አዛዥን ጠቅሶ አሶሺየትድ ፕሬስ ዘገበ። የትግራይ ኃይሎች ደግሞ የሽሬ ከተማን ለቀው መውጣታቸው ተገልጿል። ኤርትራ ደግሞ የኢትዮጵያ መንግስት የአስመራን ስርዓት ለመለወጥ በይፋ እየጣረ ነው ስትል ይፋዊ ክስ አሰምታለች። ጠቅላይ ሚኒስትር አብይ አህመድ ሁሉም ሚኒስትሮችና ሚኒስትር ዴታዎች በትንሹ ለአንድ ዓመት ከፍተኛ ክትትል ሲደረግባቸው እንደነበር ለሕዝብ ተወካዮች ምክር ቤት ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት ዛሬ የአዲሱ መንግስታቸውን የሚኒስትሮች ምክር ቤት ለሕዝብ ተወካዮች ምክር ቤት አቅርበው ባጸደቁበት ወቅት ነው። የኤርትራ ወታደሮች ዳጋ ሐሙስ ከተማ መግባታቸውን የትግራይ የሰላም ኃይል የተባለው የፌዴራል መንግስቱን የሚወግን ቡድን አዛዥን ጠቅሶ አሶሺየትድ ፕሬስ ዘግቧል። ሶሪያ ሳውዲ አረቢያ ከአንሱራላ ወይም የሁቲ አማጽያን ጋር የምታደርገውን ውጊያ ለማገዝ ወታደሮቿን ልታሰማራ እንደምትችል የአሜሪካና የሶሪያ የደህንነት ባለሥልጣናት አስታውቀዋል። ሩሲያ ዩክሬን ውስጥ በህዝብ ማመላለሻ አውቶቡሶች ላይ ባደረሰችው የሚሳይል ጥቃት 30 ሰዎች ተገደሉ። በአንድ ጥቃት በርካታ ሰዎች ከተገደሉባቸው ጥቃቶች አንዱ ነው የተባለውን ጥቃት ዩክሬን ሆን ተብሎ ሰላማዊ ሰዎችን ኢላማ ያደረገ ነው ስትል ሩሲያን ከሳለች። ዜናውን በዝርዝር። በአማራ ክልል ሰሜን ሸዋ ዞን መንዝጌራና መንዝቀያን ጨምሮ በበርካታ አካባቢዎች ትናንት ረቡዕ በመንግስትና በፋኖ ኃይሎች መካከል ከፍተኛ ጦርነት መካሄዱን የአካባቢው ነዋሪዎች ተናገሩ። ግጭቱ ከመሃል ሜዳ ከተማ እስከ ዘመሮና ሞላሌ አካባቢዎች መዛመቱ የተነገረ ሲሆን፣ በመሃል ሜዳ ከተማ ብቻ አንድ የዘጠነኛ ክፍል ተማሪና ዲያቆንን ጨምሮ ሰላማዊ ሰዎች መገደላቸው ተሰምቷል። በተባራሪ ጥይቶችና በከባድ መሳሪያ ተኩስ ሳቢያ በርካታ ሰዎች መሞታቸውና በየቦታው መርዶ እንደሚሰማ ነዋሪዎቹ ለዶቼ ቬለ በሰጡት አስተያየት አረጋግጠዋል። በሌላ በኩል ሰሞኑን ግጭት ተከስቶ በነበረበት የደቡብ ወሎ መካነ ሰላም ከተማ ትናንት ربو مالدا كتسمى جري كبار مساري توكسوچي سلامو ينك سكاسي منورون يكتمو انواري تناغروال بقود دايولاي كاكبابي بالسلطانات تجماري مابراريا لما غنيتي تدرقو ترت بالمساكاتو استاياتاتشون ماكاتة تالتشالم يمشتو زينا مسيت بزي قود دايلاي تجماري زغبايزوال የኤርትራ ወታደሮች ዳጋ ሐሙስ ከተማ መግባታቸውን የትግራይ የሰላም ኃይል የተባለውን የፌደራል መንግስቱን የሚወግን ቡድን አዛዥን ጠቅሶ አሶሺየትድ ፕሬስ ዘገበ። የትግራይ ኃይሎች ደግሞ የሽሬ ከተማን ለቀው መውጣታቸው ተገልጿል። የኤርትራ ወታደሮች ትናንት ረቡዕ በበርካታ ተሽከርካሪዎችና በእግር ያዲግራት ከተማን አቋርጠው ወደ መቀለ ያቅጣጫ ሲጓዙ መመልከታቸውን ያይን ምስክሮች ለዶቸ ቬለ ተናግረዋል። ወታደሮቹ ትናንት ረቡዕ ዳጋ ሐሙስ መድረሳቸውንና ወታደራዊ ቅኝት እያደረጉ መሆኑን ከከተማዋ መረጃ ማግኘታቸውን ኤርሚያስ ከተባሉ የትግራይ የሰላም ኃይል ወታደራዊ አዛዥ ማረጋገጡን አሶሺየትድ ፕሬስ ዘግቧል። አክለት በመባል የሚታወቀው የጦርነት ሁኔታዎችና ክስተቶች መረጃ መከታተያ ድርጅት በበኩሉ የኤርትራ ወታደሮች ትናንት ረቡዕ በዛላምባሳ በኩል ድንበር አቋርጠው ወደ ዳጋ ሐሙስ በመጓዝ ላይ ሳሉ ጓዳ በተባለ አካባቢ የድሮን ጥቃት እንደተፈጸመባቸው አስታውቋል። የኢትዮጵያ የመከላከያ ሰራዊትና አጋሩ የትግራይ ሰላም ኃይል ትናንት ከመቀሌ በስተሰሜን ሲያደርግ በነበረ ግስጋሴ የአጉላና ውቅሮ ከተሞችን መቆጣጠሩ ተዘግቧል። የትግራይ ኃይሎች የሽሬ ከተማን ለቀው መውጣታቸውን ተከትሎ ዛሬ የመከላከያ ሰራዊት መግባቱን የሚያሳዩ የተንቀሳቃሽ ምስሎች በሰፊው ቢሰራጩም ዶቸ ቬለ ከገለልተኛ ወገን ማረጋገጥ አልቻለም። የኤርትራ ወታደራዊ አዛዦች በዳጋ ሐሙስ ቅኝት እያደረጉ ነው መባሉንም ዛሬ በአካባቢው የስልክ አገልግሎት መስተጓጎሉን ተከትሎ ማረጋገጥ አልተቻለም። ይህ በእንዲህ እንዳለ የኢትዮጵያ መንግስት የአስመራን ስርዓት ለመለወጥ በይፋ እየጣረ ነው በማለት ኤርትራ ከሳለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ዛሬ ባወጡት መግለጫ ከጠቅላይ ሚኒስትሩ ጀምሮ የኢትዮጵያ ከፍተኛ የጦርና የፖለቲካ ባለስልጣናት በደቡባዊ ኤርትራ ሉዓላዊ የባህር በር ለማግኘትና የባህር ኃይል ለማሰማራት ኤርትራ ላይ ጥቃት እንደሚከፍቱ በይፋ ተናግረዋል ሲሉ ከሰዋል። አቶ የማነ እንደጻፉት የኢትዮጵያ ባለስልጣናት በቅርቡም ኤርትራ ላይ የፈጠራ ሶችን በማቅረብ የጦርነት አጀንዳ ራስን መከላከል በሚል ሰበብ ዳግም ለማደራጀት ሞክሯል። የኤርትራው ባለስልጣን በትዊተር መልእክታቸው በሰሜን ኢትዮጵያ አካባቢ ጦርነት እየተባባሰ መምጣቱን ተከትሎ አንድ ከፍተኛ ጀነራል ከሀገሩስ መገናኛ ብዙሃን ጋር ባደረጉት ቃለ መጠይቅ ጦርነቱን ከጀመርን ትግራይ ብቻ ላይ አንቆምም፣ ዋናው አላማችን ሰንደቃችንን ቀይ ባህር ላይ መትከል ነው ብለዋል ሲሉም ጠቅሰዋል። በሌላ ጊዜም መቀለ መሸጋገሪያችንናት መዳረሻችን አሰብ ነው ማለታቸውንም አንስተዋል። ዲያሉትን አስተያየቶችን ማያያዝ እንደሚገባ ያመለከቱት አቶ የማነ የብልጽግና መንግስት ላለፉት 3 አመታት የተናገረው አሁን ሁሉም ግልጽ ወጥቷል ብለዋል። ዶቸ ቬለ የኤርትራ ወታደሮች ድንበር ተሻግረው ኢትዮጵያ ግዛት ስለመግባታቸውም ሆነ የኤርትራ ወታደሮች በሰው አልባ አውሮፕላን ተመቱ ስለመባሉ ከኤርትራ ባለስልጣናት ለማጣራት ያደረገው ተደጋጋሚ የስልክ ሙከራ አልተሳካም። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀልንም በትዊተር ገጻቸው በኢትዮጵያ ላይ ስለሰነዘሩት ወቀሳ ማብራሪያ ለመጠየቅ በተደጋጋሚ ቢደወልላቸውም ስልካቸውን አያነሱም። ጠቅላይ ሚኒስትር አብይ አህመድ ሁሉም ሚኒስትሮችና ሚኒስትር ዴታዎች በትንሹ ለአንድ አመት ከፍተኛ ክትትል ሲደረግባቸው እንደነበር ለህዝብ ተወካዮች ምክር ቤት ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት ዛሬ የአዲሱ መንግስታቸውን የሚኒስትሮች ምክር ቤት አባላት ለህዝብ ተወካዮች ምክር ቤት አቅርበው ባጸደቁበት ወቅት ነው። ጠቅላይ ሚኒስትሩ ከህዝብ ተወካዮች ሌብነትን ጨምሮ መንግስታቸው የባለ ስልጣናት ብልሹ አሰራር መከላከል በተመለከተ ለተነሳላቸው ጥያቄ በሰጡት ምላሽ በባለ ስልጣናቱ ላይ ከፍተኛ ክትትል ሲደረግ መቆየቱን በቀጥታ ስርጭት ተናገሩ።
3: ሌብነትን በሚመለከት ቅድም ልገልጸው አልፈለኩም፣ የተከበረው ምክር ቤት እንዲገነዘብ። ሁሉ ሚኒስትሮች እና ሚኒስትር ዴታዎች ቢያንስ ላለፉት አንድ አመታት ከፍተኛ ምስጢራዊ ክትትል ሲደረግባቸው ነበር። በኢንተሊጀንስ የተደገፈ በሀገር ውስጥና በውጭ ያላቸውን እንቅስቃሴ፣ በልጆቻቸው፣ በሚስቶቻቸው፣ በአጎቶቻቸው፣ ከሚገናኛቸው ሀብታሞች ጋር በሙሉ የመረጃ ክትትል ይደረግ ነበር። በዚያ መሰረት ሲሪየስ ግምገማዎች አድርገናል።
2: ተሿሚዎች አስቀድሞ ስልታዊ ስልጠና መውሰዳቸውን የተናገሩት ጠቅላይ ሚኒስትር አብይ ተሿሚዎች በማንኛውም ሰዓት ሊነሱ እንደሚችሉ ተረድተው ኃላፊነታቸውን መወጣት እንዳለባቸው ማስጠንቀቂያ ያዘለ መልእክትም አስተላልፈዋል።
3: ጠቅላይ ሚኒስትሩን እና ምክትል ጠቅላይ ሚኒስትሩ ይጨምራል፣ ስልጣን ኮፍያ ነው፣ ጭንቅላት አይደለም። በማንኛውም ሰዓት ፀሐይ ካልበረታ ወይም አስፈላጊ ካልሆነ ሊነሳ በክብርም ሊቀመጥ ተሽቀንጥሮ ሊወረወርም የሚችል ነገር ነው። መጥቶ የተቀመጠብን እንጂ ከኛ ጋር የተፈጠረ አይደለም። ሀምብል መሆን፣ አገልጋይ መሆን፣ እጃችንም ልባችንም ንጹህ መሆን አለበት።
2: ባለፈው አመት ግንቦት ወር የተካሄደውን 7ኛውን ሀገራዊ ምርጫ ባብላጫ ድምጽ ያሸነፈው የብልጽግና ፓርቲ ባለፈው ሰኞ መስከረም 25 ቀን 2019 በይፋ መንግስት መስርቷል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው የመጀመሪያ ጉባኤው ጠቅላይ ሚኒስትሩ ምክትላቸውን ጨምሮ የካቢኔ ሚኒስትር አባላት አቅርበው አጸድቀዋል። አዲሱ የጠቅላይ ሚኒስትር አብይ መንግስት ካቢኔው ካለው 23 አባላት 11 አዳዲስ ሚኒስትሮችን ሲያካትት 9ኙ ከበፊቱ የቀጠሉ ናቸው። የካቢኔ አባላት የነበሩ 3 ሚኒስትሮች ደግሞ ቢሮ ቀይረዋል። ይህ ዶች ቬለ ነው። ሶሪያ፣ ሳውዲ አረቢያ ካንሱራላ ወይም የሁቲ አማጽያን ጋር የምትታደርገውን ውጊያ ለማገዝ ወታደሮቿን ልታሰማራ እንደምትችል የአሜሪካና የሶሪያ የደህንነት ባለስልጣናት ገለጹ። ሶሪያ ወታደሮቿን ወደ ሳውዲ የመላኳ ዜና የተሰማው በኢራን እንደሚደገፉ የሚነገርላቸው ሁቲዎች በሳውዲ አረቢያ የነዳጅና ሌሎች መሰረተ ልማቶች ላይ የሚፈጽሟቸው ጥቃቶች እየጨመረ በመጣበት ወቅት ነው። ሁቲዎች ከሰሞኑ በአንድ የሳውዲ አረቢያ አውሮፕላን ማረፊያ በፈጸሟቸው ጥቃቶች በትንሹ 3 ሰዎች ተገለዋል። የሶሪያ ወታደሮች በየመን ጦርነት ሊሳተፉ ይችላል መባሉ ለወትሮም በአስቸጋሪ ሁኔታ ውስጥ የነበረውን ቀጠና ወደ ተመሰቃቀለ ሁኔታ እንዳያሻግረው አስግቷል። ሳውዲ አረቢያ ከሰሞኑ ከሁቲ አማጽያን እየደረሰባት ላለው ብርቱ ምት እንደ ቱርክና ፓኪስታን ካሉ አጋሮቿ ድጋፍ እንድታገኝ መንገድ እየጠረገላት መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ዛሬ ጠዋት በመዲናዋ የሪያድ ከተማ ከፍተኛ ፍንዳታዎች መሰማታቸውን የጠቀሰው ዘገባው ስለ ፍንዳታዎቹ ምንነት ግን ከገለልተኛ ወገን ማረጋገጥ አልቻለም። የአገሪቱ መንግስትም በይፋ ያለው ነገር የለም። የሁቲ አማጽያን ግን በሪያድ በሚገኘው የንጉስ ካሊድ ዓለም አቀፍ አውሮፕላን ማረፊያ በባሊስቲክ ሚሳይል ጥቃት ማድረሱን ይፋ አድርጓል። ሩሲያ ዩክሬን ውስጥ በህዝብ ማመላለሻ አውቶቡሶች ላይ ባደረሰችው የሚሳይል ጥቃት 30 ሰዎች ተገደሉ። በአንድ ጥቃት በርካታ ሰዎች ከተገደሉባቸው ጥቃቶች አንዱ ነው የተባለውን ጥቃት ዩክሬን ሆን ተብሎ ሰላማዊ ሰዎችን ኢላማ ያደረገ ነው ስትል ሩሲያን ከሳለች። ክራማቶርስክ በተባለች ከተማ ላይ የተፈጸመው ጥቃት ከርቀት በሚመራ ቦምብ መፈጸሙን የገለጹት የአካባቢው ባለስልጣናት በሲቪሎች ላይ የተፈጸመ ሌላ አሰቃቂ ወንጀል ብለውታል። ጥቃቱ በሰሜናዊ ቼርንሄቭ ክልል በሚገኝ በአንድ የመኖሪያ ህንፃ ላይ በደረሰ የሩሲያ የሚሳይል ጥቃት 5 ህጻናትን ጨምሮ 22 ሰዎች ከተገደሉበት ክስተት ቀጥሎ የደረሰ ነው ተብሏል። የዶኔትስክ ገዢ ቫዲም ፍላሽኪን ሩሲያ ዓለም አቀፉ የሰብአዊ መብት ህጎችና የጦርነት ደንቦችን ጥሳለች ሲሉ ወንጅለዋል። የከተማው አስተዳደር በበኩሉ ጥቃት በደረሰበት ስፍራ ምንም አይነት ወታደራዊ ኢላማ እንዳልነበር ገልጿል። የሩሲያ ዩክሬን ጦርነት ከተጀመረ ወዲህ ከ17,000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል። ነገር ግን በጦርነቱ የሟቾች ቁጥር ከዚህም በላይ በእጅጉ ሊያሻቅብ እንደሚችል ይገመታል። ይህ ዶች ቬለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። በአማራ ክልል ሰሜን ሸዋ ዞን መንዝጌራና መንዝቀያን ጨምሮ በበርካታ አካባቢዎች ትናንት ረቡዕ በመንግስትና በፋኖ ኃይሎች መካከል ከፍተኛ ጦርነት መካሄዱን የአካባቢው ነዋሪዎች ተናገሩ። የኤርትራ ወታደሮች ዳጋሙስ ከተማ መግባታቸውን የትግራይ የሰላም ኃይል የተባለውን የፌዴራል መንግስቱን የሚወግን ቡድን አዛዥን ጠቅሶ አሶሺየትድ ፕሬስ ዘገበ። የትግራይ ኃይሎች ደግሞ የሽሬ ከተማ ለቀው ወጥተዋል። ኤርትራ የኢትዮጵያ መንግስት የአስመራን ስርዓት ለመለወጥ በይፋ እየጣረች ነው ስትል ይፋዊ ክስ አሰምታለች። የጠቅላይ ሚኒስትር አብይ አህመድ ሁሉ ሚኒስትሮች እና ሚኒስትር ዴታዎች በትንሹ ለአንድ ዓመት ከፍተኛ ክትትል ሲደረግባቸው እንደነበር ለህዝብ ተወካዮች ምክር ቤት ተናገሩም። ሶሪያ፣ ሳውዲ አረቢያ ካንሱራላ የሁቲ አማጽያን ጋር የምታደርገውን ውጊያ ለማገዝ ወታደሮቿ ልታሰማራ እንደምትችል የአሜሪካና የሶሪያ የደህንነት ባለስልጣናት አስታወቁ። ሩሲያ ዩክሬን ውስጥ በህዝብ ማመላለሻ አውቶቡሶች ላይ ባደረሰችው የሚሳይል ጥቃት ደግሞ 30 ሰዎች ተገለዋል። ዜናው በዚሁ አበቃ።
1: በመከታተል ላይ ያላችሁት አድማጮች ዶቼ ቬለ ነው። የምሽቱን የዓለም ዋና ዋና ዜናዎች ያቀረበልንን ታምራት ዲንሳን አመሰግናለሁ።
0: የዜና መጽሔት
1: በያዝነው ሳምንት መጀመሪያ ሰኞ ዕለት ስራውን የጀመረው 7ኛው የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን 23 የካቢኔ አባላት ዛሬ ሐሙስ አጽድቋል። የካቢኔ አባላቱ ሹመት 11 የቀድሞ ሚኒስትሮችን በሌሎች የተካ ሲሆን በአዲስ ከተዋቀረው የአስፈጻሚ አካል ዝርዝር ውስጥ ዘጠኙ ሴቶች ናቸው። በአዲሱ ሹመት ከተደረጉ ሽግሽጎች የፕላንና ልማት ሚኒስትር የነበሩት ፍጹም አሰፋን፣ የገንዘብ ሚኒስትር፣ የሰላም ሚኒስትር የነበሩት መሐመድ ኢድሪስ፣ የመከላከያ ሚኒስትር፣ የኢትዮ ቴሌኮም ዋና ስራ አስፈጻሚ የነበሩት ፍሬህይወት ታምሩ፣ በለጠ ሞላ ይመሩት የነበረው የኢኖቬሽንና ቴክኖሎጂ ሚኒስትር ተደርገው ተሾመዋል። ወደፊት ከመጡ አዲስ ተሾሚዎች መካከል የአፋር ህዝብ ፓርቲ ሊቀመንበር የሆኑት ሙሳ አደም የሰላም ሚኒስትር ሆነው ተሾመዋል። የአዲስ አበባ ወኪላችን ሰለሞን ሙጪ ተጨማሪ ዘገባ ልኮልናል።
4: ዛሬ ሐሙስ መስከረም 28 ቀን 2019 ዓመተ ምህረት በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ምክትል ጠቅላይ ሚኒስትሩን ጨምሮ በጠቅላይ ሚኒስትር አብይ አህመድ የቀረቡ 23 ሚኒስትሮች ሹመታቸው ጸድቋል። በነበሩበት ኃላፊነት እንዲቀጥሉ ከተደረጉት መካከል ጥቅምት 8 ቀን 2017 ዓመተ ምህረት የውጭ ጉዳይ ሚኒስትር ተደርገው የተሾሙት ጌዲዮን ጢሞቴዎስ በዚሁ የውጭ ጉዳይ ሚኒስትርነት ኃላፊነታቸው እንዲሰሩ በድጋሚ ተሾመዋል። የግብርና ሚኒስትሩ አቶ አዲሱ አረጋም ኑ ኃላፊነት ይዘው እንዲቀጥሉ ተደርጓል። ሃና አርአያ ስላሴም በተመሳሳይ በነበሩበት የፍትህ ሚኒስትርነት የቀጠሉ ሲሆን የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ፣ የጤና ሚኒስትሩ መቅደስ ዳባና የገቢዎች ሚኒስትሩ አይናለም ንጉሴ በነበሩበት ኃላፊነት ዳግም የተሾሙ ናቸው። በሌላ በኩል በአዲሱ ሹመት ከተደረጉ ሽግሽጎች መካከል የፕላንና ልማት ሚኒስትር የነበሩት ፍጹም አሰፋ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ሆነው የተሾሙት አህመድ ሺዴ የነበሩበትን የገንዘብ ሚኒስትር እንዲመሩ ተሾመዋል። የሰላም ሚኒስትር የነበሩት መሐመድ ኢድሪስ ደግሞ የመከላከያ ሚኒስትር ተደርገዋል። መንግስታዊውን የቴሌኮም ኩባንያ ኢትዮ ቴሌኮምን በዋና ስራ አስፈጻሚነት ላለፉት 8 ዓመታት የመሩት ፍሬህይወት ታምሩ ደግሞ የአማራ ብሔራዊ ንቅናቄ ሊቀመንበር በለጠ ሞላ ይመሩት የነበረውን የኢኖቬሽንና ቴክኖሎጂ ሚኒስቴርን እንዲመሩ ተሾመዋል። ሰላማዊት ካሳ ባህልን ጨምሮ አዲስ የተዋቀረውን የባህልና ቱሪዝም ሚኒስቴርን እንዲመሩ ተሾመዋል። የጠቅላይ ሚኒስትር አብይ አህመድ መንግስት በካቢኔው ውስጥ አካቷቸው ከነበሩ 3 የተቃዋሚ ፓርቲ አመራሮች መካከል የኢዜማ መሪ የነበሩትና ላለፉት 5 ዓመታት ገደማ የትምህርት ሚኒስትር ሆነው ያገለገሉትን ብርሃኑ ነጋን በዚሁ ኃላፊነታቸው እንዲቀጥሉ ዛሬ በድጋሚ ሾሟቸዋል። ለሹመቱ መመዘኛ ወይም መስፈርት ሆነው ከተለዩ ነጥቦች መካከል የትምህርት ዝግጅት፣ ስራን የመፈጸም አቅም፣ የስራ ልምድ እንደሚገኙበትም ጠቅላይ ሚኒስትር አብይ አህመድ አመልክተዋል።
5: የትምህርት ዝግጅት አንዱ መስፈርት ቢሆንም ነገር ግን ትምህርት ብቻውን ከመፈጸም አቅም ውጭ ሊታይ ስለማይገባው የኤክስኪዩሽን ፓወር ያላቸውን ግለሰቦች ከትምህርት ዝግጅታቸው ጋር ለማጣጣም ሙከራ ተደርጓል። ሁለተኛው የስራ ልምድ ነው። በተሰማሩበት የስራ መስክ ውጤት በማስመዝገብ እቅዳቸውን በማሳካት የተሻለ አፈጻጸም ያላቸውን ሰዎች እንዲሁ ለማየት ጥረት ተደርጓል። ህዝብ አጉልቶ የሚጠይቃቸውን ሙስና የሚጠየፉ ለመከላከል ጥረት የሚያደርጉ፣ ህዝብ አብዝቶ የሚጠይቀውን ሰርቪስ ለመስጠት ማገልገል መታደል ነው፣ ጸጋ ነው ብሎ የሚያምኑ እንዲሆኑ ጥረት ተደርጓል። ይህ እንዳለ ሆኖ በተቻለ መጠን የብሔር ስብጥር፣ የጾታ ስብጥር፣ የእምነት ስብጥር ለመጠበቅ ጥረት ተደርጓል።
4: ጠቅላይ ሚኒስትር አብይ አህመድ ዛሬ ባዋቀሩት የመንግስት ካቢኔ አባላት ሹመት ውስጥ 11 የቀድሞ ሚኒስትሮች በሌሎች የተተኩ ሲሆን በአዲስ ከተዋቀረው የአስፈጻሚ አካል ዝርዝር ውስጥ 9ኙ ሴቶች ናቸው። አቶ ካሳሁን ጎፌ ይመሩት ስለነበረው የንግድና ቀጠናዊ ትስስር ሚኒስቴር ይህንኑ መስሪያ ቤት ጨምሮ በገቢዎች፣ በኢትዮጵያ ኢንቨስትመንት ሆልዲንግስ፣ በአዲስ አበባ ከተማ አስተዳደርና በገንዘብ ሚኒስቴር ውስጥ ያገለገሉት ወይዘሮ ያስሚን ዋሃቢ ረቢ ተሾመዋል። ምላኩ አለበል ሲመሩት በነበረው የኢንዱስትሪ ሚኒስቴር ላይ ፍሳ ይታገሱ ተመድበዋል። የፕላንና ልማት ለነበረውና ትናንት የብሔራዊ ስትራቴጂ ሚኒስቴር ተብሎ በአዲስ ለተዋቀረው ተቋም ደግሞ በረከት ፍሳ ጽዮን በሚኒስትርነት ተመድበዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ የነበሩት አለምጻይ ጳውሎስ ሀብታሙ ተገኝ መሩት የነበረውን የማዕድን ሚኒስቴር እንዲመሩ ተሾመዋል። በዚህ ካቢኔ ውስጥ 2 የኦሮሚያ ክልል ምክትል ፕሬዚዳንት የነበሩ ሰዎች በሚኒስትርነት የተሾሙ ሲሆን እነሱም አቶ ሳዳት ነሻ የሎጂስቲክስ ሚኒስትር፣ አቶ አወሉ አብዲ ደግሞ ደግሞ የሥራና ክህሎት ሚኒስትር ናቸው። ለሴቶችና ማህበራዊ ጉዳዮች ሚኒስትር ሸዊት ሻንካ የአፋር ህዝብ ፓርቲ ሊቀመንበርና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የቀድሞ ሰብሳቢ አሁን ደግሞ የአፋር ክልል ትምህርት ቢሮ ምክትል ኃላፊ የሆኑት ሙሳ አደም የሰላም ሚኒስትር ሆነው ተሾመዋል። ለከተማና መሰረተ ልማት ሚኒስትር መሐመድ አብዱራህማን፣ ለመስኖና ቆላማ አካባቢዎች ሚኒስትር ሱልጣን ወሊ እንዲሁም ለወጣቶችና ስፖርት ሚኒስትር ደግሞ አክሊሉ ታደሰ ተሾመዋል። ጠቅላይ ሚኒስትር አብይ አህመድ ሹመቱ የደህንነት ክትትልን ጨምሮ ጥብቅ ክትትል የተደረገበት የግምገማ ሂደትን ያለፈ ስለመሆኑ ለተወካዮች ምክር ቤት አብራርተዋል።
5: ሁሉ ሚኒስትሮች እና ሚኒስትር ዴታዎች ቢያንስ ላለፉት አንድ አመታት ከፍተኛ ሚኒስትራዊ ክትትል ሲደረግባቸው ነበር። በኢንተለጀንስ የተደገፈ በሀገር ውስጥና በውጭ ያላቸውን እንቅስቃሴ በልጆቻቸው፣ በሚስቶቻቸው፣ በአጎቶቻቸው ከሚገናኛቸው ሀብታሞች ጋር በሙሉ የመረጃ ክትትል ይደረግ ነበር። በዚያ መሰረት ሲሪየስ ግምገማዎች አድርገናል። ዝም ብሎ አይደለም ሹምሽሩ የተካሄደው ማለት ነው።
4: ጠቅላይ ሚኒስትር አብይ አህመድ ዛሬ በጸደቀላቸው ያዋቀሩት ካቢኔያቸው ዝርዝር ውስጥ ሁለት የተቃዋሚ ፓርቲዎች አባላት ተካተዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: መንግስት በ22ቱ የሚኒስትር መስሪያ ቤቶች ላይ ያደረገው የካቢኔ ሽግሽግና አዳዲስ ሹመቶች በህዝብ ዘንድ የተለያዩ አስተያየቶችን እያስከተለ ይገኛል። በተለይም በኢኮኖሚው መስክ እንደ ፋይናንስ፣ ገቢዎች እንዲሁም ንግድና ቀጠናዊ ትስስር ሚኒስቴር ያሉ ዋና ዋና የፖሊሲ መስሪያ ቤቶች በሴት መሪዎች መያዙ አዲስ አቀራረብ ነው ተብሏል። የካቢኔ ሽግሽግና ሹመቶችን ተከትሎ የካቢኔ ለውጥ መደረጉ ላይ የእርሶስ አስተያየት ምንድን ነው? የዶቼ ቬለዋ ሀና ደምሴ ከአዲስ አበባ አስተያየቶችን አሰባስባ ልካልናለች።
6: መንግስት በ22ቱ የሚኒስቴር መስሪያ ቤቶች ላይ ያደረገው የካቢኔ ሽግግርና አዲስ ሹመት በህዝብ ዘንድ የተለያዩ አስተያየቶችን እያስከተለ ይገኛል። በተለይ በኢኮኖሚ መስክ እንደ ፋይናንስ፣ ገቢዎች እንዲሁም ንግድና ቀጠናዊ ትስስር ሚኒስቴር ያሉ ዋና ዋና የፖሊሲ መስሪያ ቤቶች በሴት መሪዎች መያዙ አዲስ አቀራረብ ነው ብለዋል። መንግስት በ22ቱ ሚኒስቴር መስሪያ ቤቶች ላይ ያደረገው የካቢኔ ሽግግርና ሹመትን ተከትሎ የካቢኔ ለውጥ መደረጉ ላይ ያለውት አስተያየት ምንድን ነው ስል ያነጋገርኳቸው ሰዎች የሚከተለውን አስተያየት ሰጥተዋል።
7: ዛሬ የተደረገውን የሚኒስትሮች ሹመት ተከታትያለሁ። ያው እንግዲህ ብዙዎቹ የነበሩበት ሁኔታ ላይ የቀጠሉበት መንገድ አይቻሉ፣ አዳዲስ ሰዎችም መጥተዋል። የሴቶች ተሳትፎ ግን እጅግ ያነሰ መስሎ ታይቶኛል። ሴቶች በሚኒስቴር መስሪያ ቤት ኃላፊነት ላይ የተሰጣቸው ቦታ ዝቅ ያለ እንደሆነ ተሰምቶኛል። እንግዲህ ነባሮቹ የነበራቸውን ፐርፎርማንስ አሰራር እናውቀዋለን። አዳዲሶች የሚሰሩትን ደግሞ ወደፊት እንደምናይ ተስፋ አደርጋለሁኝ።
8: በአዲሱ የካቢኔ ለውጥ በመጀመሪያ ለተሾሙት መልካም የስራ ዘመን እመኛለሁኝ። እንዲሁም በአሁኑ የሴቶች ተሳትፎ ከበፊቱ ትንሽ ቀንሷል። ቢሆንም ለተቀሩት በሚገባቸው ቦታና ባላቸው አቅም ልክ እንደተሾሙ ተስፋ አደርጋለሁኝ። ህዝቡን የሚያገለግሉበት ዘመን እንዲሆን እመኛለሁኝ።
9: እንግዲህ የአዲሱን ሹመት ሰምተነዋል። የተሾሙትም መልካም ነው። የህዝቡን እስትንፋስ አይተው እንግዲህ መልስ እንደሚሰጡን ተስፋ እናደርጋለን ብለን እናምናለን። ሹመት ውስጥ እንግዲህ ወጣት አይተናል። እነሱም ወጣት ስለሆኑ የወጣቱን ስሜት ይገነዘባሉ ብለን ተስፋ እናደርጋለን።
10: የሴቶች እኩል ይሆናል ብዬ ነበር፣ 50-50% ነበር ይሆናል ብዬ ጠበቅኩት። እሱ ዝቅ ብሏል። ትንሽ ያስገረመኝ ሰላም ሚኒስተር ወደ መከላከያ ሚኒስተር ሲለወጥ እሱ ትንሽ አስገርሞኛል። የቴሌ ሲዮ የነበረችው የፍሬዮት ቀድሞ ከነበረችበት ቦታ አሁን ያለችበት ቦታ ተቀራራቢ ቦታ ላይ ነው ያለችው ብዬ ገምታለሁ።
6: አብዛኛዎቹ አስተያየት ሰጪዎች ለውጡ በየዘርፉ አዲስ ንቃትና የተሻለ ነገር ይፈጥራል የሚልም ተስፋ አላቸው። በሌላ በኩል ከስም ዝርዝርና ከሹመት ይልቅ ውጤቱ ላይ ማተኮር እንደሚያስፈልግ የሚያነሱም አሉ። አዲሶቹ ሹመኞች ችግሮችን በዘላቂነት ለመቅረፍ እንዲሁም የተሻለ አገልግሎት ለመስጠት በቁርጠኝነት መስራት እንዳለባቸው ያሳስባሉ።
11: እሺ፣ በዛሬው ዕለት በተለያዩ ሚኒስቴር መስሪያ ቤቶች የካቢኔ ሹመት መደረጉን አይተናል እና ያው ጥሩ ነው። እንደዚህ አይነት ሽግግሮች መኖራቸው ጥሩ ነው። ነገር ግን አሁን እኛ የምንፈልገው ሰው መቀየሩን ሳይሆን በዋናነት ትክክለኛ ለውጥ የሚፈለገው ለውጥ መምጣቱን፣ ግልጽ የሆነ አሰራር መኖሩን፣ በዛው ልክ ደግሞ በሰሩ ስራ ተጠያቂ የሚሆኑበትን ስርዓት እንዲፈጠር ነው የምንፈልገው ማለት ነው። ስለዚህ ዋናው የለውጡ መኖሩ ወይም ደግሞ የተለያየ ሰው መሾሙ ሳይሆን በዋናነት ምንድን ነው የተለያዩ ችግሮች እንዳሉ በሀገራችን ይታወቃል። የተለያዩ የኑሮ ሁኔታዎች ነው ከዛ ጋር ተያያዙ ያሉ ችግሮች እንዲፈቱልን ነው በዋናነት የምንፈልገው። ያው ከሹመቱም በኋላ ደግሞ እንደዚህ አይነት ለውጦች ይኖራሉ፣ ተጨባጭ የሆኑ ለውጦች ይኖራሉ ብዬ እጠብቃለሁ እንደኔ ማለት ነው።
8: አዲስ የተሾሙት የካቢኔ ሚኒስትሮች አሪፍ ናቸው ብዬ አስባለሁ። ነገር ግን ዋናው የካቢኔዎቹ የተግባር ያፈጻጸም ሁኔታቸው ላይ ያተኮረ ቢሆን
6: አስተያየት ሰጪዎች ዋናው መለኪያ የዜጎችን ኑሮ ማሻሻልና ሰላምን ማረጋገጥ መቻል ላይ የሚወሰን ነው ብለው የተሰጡት ኃላፊነቶች ከወረቀት ባለፈ መሬት ላይ ባሉ የህዝብ ጥያቄዎች ላይ ፈጣን ምላሽ እንዲሰጡ ጠንካራ ክትትልና ስርዓት ሊኖር እንደሚገባ አሳስበዋል። ለዶች ቬሌ ራዲዮ ሃና ደምሴ አዲስ አበባ።
1: አድማጮች በመከታተል ያላችሁት የምሽቱን የዜና መጽሔታችንን ነው። ሶስተኛው ርዕሳችን ላይ ደርሰናል። ምክትል ጠቅላይ ሚኒስትሩን ጨምሮ ዛሬ የቀረበው ሹመት ዝርዝሩ ከቀረበ በኋላ ስድስት የምክር ቤት አባላት የተለያዩ አስተያየቶችን አቀርበዋል። አስተያየት የሰጡ በአብዛኛው ባለፈው ምክር ቤት የነበሩ ወይም እንደገና የተመረጡ ናቸው። ሁሉም የድጋፍ ድምጽ ነው ያቀረቡት። ሚኒስትሮቹ በስራ ብቃታቸው የተመዘኑና በትምህርታቸው ጥሩ የገፉ ስለመሆናቸው ተገልጿል። አካታች ነው የሚለውም ተነስተዋል። ይህ የስብጥር ሁኔታ ግን ሚኒስትሮች በሚመሯቸው ተቋማት እንዴት ሊተገበር ይችላል የሚለው መታየት አለበት የሚል ሐሳብም ቀርቧል። ሌላኛው የምክር ቤት አባል ሚኒስትሮች የተሰሩትን በጎ ስራዎች ብቻ ሳይሆን የተገኙ ድክመቶችንም ለማረም የሚያሳዩት ቁርጠኝነት መታየት አለበት ሲሉ አስተያየታቸውን ሰጥተዋል። ድክመት ለምን ታነሳላችሁ የሚል ችግር ይገጥማቸው እንደነበርና እንዲህ ያሉ ነገሮች ሲነሱ የፖለቲካ ሽፋን መስጠትና እነሱን ለማጥቃት የተደረገ ጥረት የማስመሰል ችግር እንደነበረ ጠቅሰው ይህ ሊታረም ይገባል ብለዋል። የዚህ ስቱዲዮ ከመግባቴ በፊት የአዲስ አበባውን ወኪላችንን ሰለሞን ሙጭን የሚኒስትሮች ሹመትና የምክር ቤቱ ምላሽ አዲሱ መንግስት ከፊት ምን ይጠብቀዋል ስል በጥቂቱ አነጋግሬዋለሁ። ሰለሞን ሙጬ እንደምን ዋልክ? የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን የካቢኔ ሹሞች ዛሬ በይፋ አጽድቋል። የፓርላማው ምላሽ እንዴት ነበረ?
12: አመሰግናለሁ አዜብ። አንቺም እንዳልሽው ዛሬ እንግዲህ ምክትል ጠቅላይ ሚኒስትሩን ጨምሮ 23 የካቢኔ አባላት ያሉት መንግስት የሚወክሉ ያስፈጻሚው አካላት ሹመት በህዝብ ተወካዮች ምክር ቤት ጸድቋል። እንግዲህ ይህንን የሹመት ሁኔታ ከተቀበለ በኋላ ምክር ቤቱ ተወሰኑ አስተያየቶችን እና አንድ ጥያቄ ቀርቧል። ስድስት ሰዎች ናቸው አስተያየት የሰጡት። ከነዚህም መካከል እንግዲህ የተወሰኑ የቀረቡት አስተያየቶች ካለፈው አመት ምክር ቤት ወይም ደግሞ ባለፉት አምስት አመታት ምክር ቤት ውስጥ የነበሩ ሰዎች ድጋሜ የተመረጡ ሰዎች ተመልክቻለሁ። በዛ ያሉት ባለፈው ምክር ቤት የነበሩ ሰዎች ናቸው። እንግዲህ የምክር ቤቱ አባላት ሁሉም ያው የድጋፍ ድምጽ ነው ያሰሙት። በስራ ብቃታቸው የተመዘኑ በትምህርታቸውም ጥሩ የገፉ እጩዎች ቀርበዋል የሚል አስተያየት ተሰጥቷል፣ በቀረቡት ሚኒስትሮች ላይ ማለት ነው። ከዚህ በተጨማሪ ደግሞ አካታች ነው የሚለው ጉዳይም ተነስቷል። ያው ጠቅላይ ሚኒስትሩም እነዚህን ሚኒስትሮች ለማቅረብ እንደ አንድ ተጨማሪ መስፈርት ሆኖ የቀረበው የሃይማኖት፣ የጾታ እንዲሁም የብሔር ጉዳዮች ናቸው በሚል አንስተው ነበር አስቀድመው እና ይህንንም ተከትሎ የምክር ቤቱ አባላት ይህ አካታች መሆኑ ጥሩ ነው፣ ነገር ግን ይህ የስብጥርና የአካታችነት ሁኔታ ሚኒስትሮቹ በሚመሯቸው ተቋማት ውስጥም እንዴት ሊተገበር ይችላል፣ እሱም አብሮ ሊታይ ይገባል የሚሉ አስተያየቶችን አንስተዋል። በሌላ በኩል ግን አንድ የምክር ቤት አባል መሰረታዊ የሚባሉ ነጥቦችን አንስተዋል። ጠቅላይ ሚኒስትሩ ባሉበት እሳቸው ምንድን ነው ያሉት? እውቀትም የስራ ልምድም እንዲሁም የመፈጸም አቅም ዋና መስፈርት መሆናቸውን ጠቅላይ ሚኒስትሩ ገልጸው ነበር። ነገር ግን እነዚህ ጉዳዮች አንጻራዊ ናቸው። ስለዚህ ሚኒስትሮች የተሰሩ ጥሩ ስራዎችን ብቻ ሳይሆን የተገኙ ድክመቶችን ተቀብሎ ለማረምም ቁርጠኛ መሆን መቻል አለባቸው። የተሻለ ስራ ሲገመገም እንዲሁም ደግሞ ድክመቶች ያሉበት ጉዳይም ሲነሳ በምክር ቤት ያው የአስፈጻሚው አካል ለምክር ቤቱ ቀርቦ የሰራውን ስራ ስለሚያሳይ ወይም ደግሞ ስለሚጠቅስ በየጊዜው እየተጠራ በእንደዚህ አይነት ጊዜዎች ላይ ስኬቶችን ብቻ እንጂ ድክመቶችን ለምን ታነሳላችሁ የሚሉ የተወሰኑ የአስፈጻሚው አካላት ወይም ደግሞ የሚኒስትሮችም ሊሆን ይችላል ሚኒስትር ዴታዎችም ሆነ ሌሎች እንዲህ አይነት ጥያቄዎችን ያነሱብናል። ይሄ ደግሞ ተገቢ አይደለም። ከዚህ በተጨማሪ የስራ ድክመቶችን ብሔርና የፖለቲካ ሽፋን በመስጠት እነሱን ለማጥቃት የቀረበ በማስመሰል የስራ ድክመቶቻቸውን በዚህ ለማላከክ ጥረት ያደርጋሉ እና እንዲህ አይነቱ ነገሮች ተገቢ አይደሉም መታየት አለበት የሚል አስተያየት አንስተው ነበር። ከዚህ በተጨማሪ እንግዲህ አመራር ሁሉን አውቆ የጨረሰ የሚያስመስሉ ነገሮችም እንደገጠማቸውና ይሄ ተገቢ እንዳልሆነ ጠቅሷል። በሌላ በኩል ደግሞ ሌብነት በአንዳንድ ተቋማት መኖሩ ሲነገርም በዚህ ላይም ፈጣን የሆነ ምላሽ ያለ መስጠት ነገር መኖሩ ተጠቅሶ ነበር። እንግዲህ ሹመቱ የቀረበበት ተቃውሞ ወይም የበረታ ክርክር አልተደረገበትም። በዚህ ምክንያት በሙሉ ድምጽ ጸድቋል ማለት ነውና ተሿሚዎቹም ቃለ መሐላ ፈጽመው ስራቸውን በኃላፊነታቸው ተረክበዋል ማለት ነው።
1: እንደው ፓርላማው በሙሉ ድምጽ ማጽደቁ ወይም ደግሞ ድምጹን የከለከለም የለም ብቻ በሙሉ ድምጽ ማጽደቁ የሚገርም ነው። ከካቢኔው ውጪ ሹመት እንደነበረም ተሰምቷል። ሹመቶቹ ምን ነበሩ?
12: እንግዲህ ይህ የህዝብ ተወካዮች ምክር ቤት ስራ አስፈጻሚውን ጠቅላይ ሚኒስትሩ የሚያቀርብለትን ያጸድቃል። እሱን ካጸደቀ በኋላ ደግሞ የተለያዩ ሹመቶችን ጠቅላይ ሚኒስትሩ ይሰጣሉ። በዚሁ መሰረት አንቺም እንዳልሽው ወደ 4 የሚሆኑ ተጨማሪ ሹመቶች በጠቅላይ ሚኒስትሩ ይፋ ተደርጓል። ይህ ስነ ስርዓት ከተከናወነ በኋላ ማለት ነው። የመጀመሪያው አቶ አደም ፋራህ ናቸው። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ አስተባባሪ ሆነው መሾማቸው ነው የተገለጸው። ይህም ማለት በነበሩበት ቦታ እንዲቀጥሉ ተደርጓል ማለት ነው። ሌላው አምባሳደር በትረ መንግስቱ እንዲሁ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ሆነው መሾማቸው ነው የተገለጸው። በሌላ በኩል ናታለም መለስ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ሆነው እያገለገሉ ቆይተዋል። አሁንም በዚህ በነበሩበት የሚኒስትርነት ኃላፊነት ላይ ተቋሙን እየመሩ እንዲቀጥሉ ተሾመዋል ማለት ነው። ሌላኛው ደግሞ አቶ ፍቃዱ ተሰማ የመንግስት ዋና ተጠሪ ሚኒስትር ሆነው መሾማቸው ነው። ተስፋዬ በልጅጌ መንግስት ተጠሪነት ሲያገለግሉ መቆየታቸውን እናስታውሳለን ባለፉት 5 ዓመታት። ስለዚህ ይህንን ቦታ ተክተው እሳቸው ይህንን ይመራሉ ማለት ነው። ይህንን ሹመት ተከትሎ ደግሞ ጠቅላይ ሚኒስትር አብይ አህመድ ከሹመቱ በኋላ ማለት ነው ከዚህኛው አጭር ጽሁፍ በማህበራዊ መገናኛ ዘዴ አስተላልፈዋል። እናም አንድ ጠንከር ያለ መልእክት አስተላልፈዋል። ሹመቱ የምንዝናናበት ሳይሆን የምንፈጋበት፣ የምንሰራበት፣ ኢትዮጵያን ለማጽናት ለማበልጸግ፣ እንዲሁም ወደ ስልጣኔ ጉዞ ለማስኬድ ከፍተኛ ጥረት የሚደረግበት መስክና የሀገር ትልቅ አደራ ነው የሚል ሀሳብ አስቀምጠዋል። ከዚህ በተጨማሪ በሚቀጥሉት ዓመታት ኢትዮጵያ በውሳኔዋ ሉዓላዊ፣ በልዩነት ውስጥ የተሳሰረች፣ ምርታማ እንዲሁም ቀጠናዊና አህጉራዊ መልህቅ በመሆን የምትመራ መሆኑን ጠቁመዋል። ለቀጣዩ ትውልድ በምታሸጋግራቸው አቋሞችም ጸንታ እንድትቀጥል ሰፊ ስራ ይጠበቃል ሲሉ ማሳሰቢያ ጭምር ጠቅሰዋል። ይህንን ደግሞ መንግስታቸው እውን ለማድረግ ቁርጠኛ ሆኖ እንደሚሰራም በዚሁ መልእክታቸው አስተላልፈዋል። አዜብ፣
1: እንግዲህ በዛሬው የካቢኔ ሹመት ላይ 9 ሴት ሚኒስትሮች እንደተሾሙ ነው። ባለፈው 50% ያህል ነበረ። እንግዲህ አዲስ የመደመር መንግስት ነው የተባለው። እንግዲህ ምን ይጠብቀዋል በአዲሱ የ5 ዓመት የስራ ዘመን?
12: ልክ ነው አዜብ፣ ልክ ነው አዜብ። እንግዲህ ባለፈው 50% ሴቶች ነበሩ፣ አሁን 9 ሚኒስትሮች አሉ። ይህም ጥያቄ አስነስቷል በእርግጥ ከምክር ቤት አባል። ያም ሆኖ ግን ትልቁ ጉዳይ ይህ የተመሰረተው መንግስት ምን ይጠብቀዋል የሚለው ነው። አንቺ እንዳልሽው ዋናው መሰረታዊው ጉዳይ የሀገር ውስጥ ጉዳይ ነው። የጸጥታና የሰላም ጉዳይ፣ የኑሮ ሁኔታ፣ የኑሮ ውድነት ጉዳይ። ከዚህ በተጨማሪ የምክክር ኮሚሽን ያስቀመጣቸውና ላለፉት 4 ዓመታት ያከናወናቸው ምክክር ተከትሎ ለመንግስት ያስረከባቸው ምክር ሀሳቦች አሉ። በዚህ ምክር ሀሳብ ላይ ደግሞ ልዩነት አለን የሚሉ ሂደቱንም ያልተቀበሉ አሉ እና እነዚህ ሲተገበሩ ምን ያህል ተቀባይነት ሊያገኝ ይችላል የሚለው አንዱ ይህ መንግስት የሚጠብቀው ፈታኝ ጉዳይ ሊሆን እንደሚችል ይታመናል። ከዚህ በተጨማሪ ደግሞ ባለፉት 5 ዓመታት በዚህ ምክር ቤት ውስጥ የትግራይ ተወካዮች አልነበሩም፣ ምርጫ ስላልተደረገ በክልሉ። አሁንም በተመሳሳይ ምርጫ መደረግ ይቅርና አካባቢው በግጭት ቀጠና ውስጥ የገባ በመሆኑ ይህ ዛሬ እነዚህን ሚኒስትሮች የሾመው ምክር ቤት የትግራይ ክልል ተወካዮች ያሉበት አይደለም። በዚህ ሁኔታ የሚተገበሩ ድንጋጌዎች፣ የሚወጡ ህጎች ምን ያህል በክልሉ ዘንድ ተቀባይነት ይኖራቸዋል የሚለው አንዱ ሌላው ፈታኝ ጉዳይ እንደሚሆን ይጠበቃል። ሌላው እንደምናስታውሰው በቅርቡ 7 የትጥቅና የፖለቲካ ኃይሎች መንግስትን ለመጣል ጥምረት መሰረት ባሉ በተወሰነ ጊዜ ውስጥ የተመሰረተ መንግስት እንደመሆኑ መጠን ከነዚህ አካላት መንግስት የሚጠብቀው የግጭትና የድርድር ወይም ሌሎች ጉዳዮችን በቀላሉ የሚታይ አይደለም። በሀገር ውስጥ ጉልህ የውስጥ የጸጥታ መናጋት፣ የደህንነት ችግሮችና የሰላም እጦት እንዳለ እናውቃለን። ስለዚህ እነዚህ ነገሮችም በቀጣይ መንግስት ሊሰራባቸው የሚችሉ እንደሆኑ ይገመታል። ጠቅላይ ሚኒስትሩም ቀላል ጊዜ እንደማይሆን በዚሁ ሹመቱን ባቀረቡበት ወቅት አመላክቷል። ከዚህ ባለፈ ደግሞ ከጎረቤት ሀገራት ጋር ያለው ሁኔታም እንዲሁ እንደምታዩ ነው። በተለይ ከጎረቤት ኤርትራ ጋር የተካረረ የዲፕሎማሲ ውዝግብ ውስጥ ተገብቷል። ይህንን ተከትሎ ደግሞ የዲፕሎማሲ ግንኙነቷን ኤርትራ ማቋረጧን ገልጻለች። ኢትዮጵያም በአስመራ የሚገኘውን ኤምባሲዋን ዘግታለች። እንዲሁም የመፋጠጥ ሁኔታዎችም እያየሉ መምጣታቸው እየታየ ነው እና ይህ ሁኔታ እንዴት ሊፈታ የሚችል ነው የሚለው ጉዳይም በብዙዎች ዘንድ እየታየ ያለ እና መንግስት ትልቅ መፍትሄ ሊያስቀምጥ የሚገባበት ጉዳይ መሆኑ የሚጠበቅ ነው። ያው መንግስት የያዘው አቋም አለ፣ የባህር በር ኢትዮጵያ ያስፈልጋታል የሚለውም ይሄም እንዴት ነው እንግዲህ በዚህ 5 ዓመት ውስጥ ሊሳካ የሚችለው የሚለው ጉዳይም ከጎረቤት ሀገራት ጋር ያለውን ግንኙነት እንዴት ሊያስኬደው ይችላል የሚለው አንዱ ሌላው የሚፈተንበት ጉዳይ እንደሚሆን ይታመናል። ይህንን ቀጠናዊ ጉዳይ ተከትሎ ደግሞ ዓለም አቀፍ ተቋማትና ሀገራት ከፍተኛ የሆነ ጫና በማድረግ ላይ ይገኛሉ። ጫናው ምንድን ነው? ወደ ሰላም እንዲመለስ ሁሉም አካል እየጠየቁ ነው ያሉት እና በቀጣይ ምን ሊደረግ ይችላል፣ ምን ሊመጣ ይችላል፣ ከማን ምን ሊሆን ይችላል የሚለውም ትልቅ ዲፕሎማሲያዊና ቀጠናዊ መፍትሄዎችን ማስቀመጥ የሚጠይቅ ጉዳይ በመሆኑ በእነዚህ ጉዳዮች መንግስት ትልቅ ኃላፊነት ትልቅ ሸክም ከፊቱ እንደሚጠብቀው ማሳያ መጥቀስ ይቻላል።
1: ሰለሞን ሙጬ የዶች ቬለ ወኪል ከአዲስ አበባ ለሰጠን ሰፊ ማብራሪያ አመሰግናለሁ።
12: እኔም አመሰግናለሁ አዜብ።
1: ጠቅላይ ሚኒስትር አብይ አህመድ 11 አዳዲስ ሚኒስትሮችን በመሾም አዲሱን ካቢኔያቸውን እንግዲህ ዛሬ ሐሙስ ነው ይፋ ያደረጉት። የጠቅላይ ሚኒስትሩ አዲሱ ካቢኔ ሹመት ስብጥር እንዴት ይታያል? አዲሱ የጠቅላይ ሚኒስትር መንግስትና ካቢኔያቸው ለቀጣይ 5 ዓመት ሀገሪቱን ያስተዳድራል? በኢኮኖሚው በጸጥታው ሁኔታ ለሀገሪቱ የተሻለ መፍትሄ ይዞ ይመጣ ይሆን? በዚህ ጦርነትና የጦርነት ወሬ በሚነገርባት ኢትዮጵያ አገር የማስተዳደር ከፍተኛ ኃላፊነት ከተረከቡ ባለስልጣናት ምን ይጠበቃል? በምርጫ አሸናፊው አዲስ መንግስት ሲመሰረት ቅድሚያ የሚሰጠው ጉዳይ ምን መሆን አለበት? የዶይቼ ቬለ የፖለቲካ ተንታኝና አንጋፋ ጋዜጠኛ ነጋሽ መሐመድ አስተያየቱን ሰጥቶናል። ነጋሽ፣ እንግዲህ የጠቅላይ ሚኒስትር አብይ የካቢኔ ሹመት ሰሜን ኢትዮጵያ ጦርነት እየተካሄደ ባለበት በአሁኑ ወቅት ጸድቆ ስራውን ጀምሯል። የካቢኔ ስብጥሩን እንዴት አየኸው?
13: የካቢኔ ስብጥሩ ያው በአብዛኛው በፊት የነበሩት ናቸው። አንድም ቦታ ቀይረዋል፣ ሁለትም በነበሩበት ቀጥለዋል። ስለዚህ ብዙ የሚያስደንቅ ነገር የለም። አንዳንድ መስሪያ ቤቶች፣ የሚኒስቴር መስሪያ ቤቶች የታጠፉ ወይም ደግሞ አንድ ላይ የሆኑ ስም የቀየሩም አሉ። ከዚህ ውጪ በአብዛኛው እንዳልኩት አብዛኞቹ በፊት የነበሩበት ቦታ ላይ ነው። የተወሰኑት የተቀያየራለ የሚኒስቴር ስልጣን በፊት ከነበሩበት ወደ ሌላ ቦታ። ምናልባት የሚያስገርመው የስልክ የኢትዮጵያ ቴሌኮም የሚባለው ኢትዮ ቴሌኮም የሚባለው የበላይ ኃላፊ የነበሩት አሁን ወደ ኢኖቬሽን እና ቴክኖሎጂ ሚኒስትርነት አንድም ከፍ ብለዋል፣ ሁለትም ዝቅ ብለዋል። እንግዲህ እንዲህ አይነት መቀያየሮች ካልሆነ በስተቀር ብዙ አዳዲስ ፊቶች አናይም። አዳዲስ ሰዎች አሉ፣ በእርግጥ ግን ብዙ አይደሉም።
1: እንደው ብዙ ለውጥ የለም ብለሃል፣ ግን እንደው በአሁኑ ወቅት በሀገሪቱ ጦርነት እየተካሄደ ባለበት ሹመቱ የሚያንጸባረቀው ነገር አለ? ወደፊትስ እንደው በዚህ በሚቀጥሉት 5 ዓመታት ለሀገሪቱ በኢኮኖሚ በጸጥታም ሁኔታ እንደው ለውጥ ያመጣል ብለህ ታስባለህ?
13: እንግዲህ እንዳልሽው ኢትዮጵያ ጦርነት ላይ ነች። ብዙ ጊዜ በብዙ ሀገራት እንደምናውቀው በጦርነት ወቅት የጦርነት ጊዜ ካቢኔ የሚባል አለ። ያ የጦርነት ጊዜ ካቢኔ ማለት በአብዛኛው እንግዲህ የውጭ ወረራ ይሁን የአገር ውስጥ የእርስ በርስ ጦርነት ይሁን ወይም የተወሰኑ ቡድኖች ጋር የሚደረግ ጦርነቱን ለማሸነፍ ወይም ጦርነቱ ብዙ ጉዳት እንዳያደርስ ለማድረግ የሚችሉ ፖሊሲዎችን ለመቅረጽ እና እነዚያ የተቀረጹ ፖሊሲዎችን ለማስፈጸም የሚረዱ የካቢኔ አባላት ይሾማሉ። ብዙ ጊዜ በአብዛኛው መከላከያ ሚኒስቴር፣ የደህንነት ወይም የጸጥታ ወይም የስለላ የሚባለው ሚኒስቴር ወይም ኮሚሽን፣ የውጭ ጉዳይ ዲፕሎማሲውን እንዲያቀለጣጥፉ፣ እነዚህ አይነት መስሪያ ቤቶች በተለይ በጦርነት ወቅት ከሌሎቹ የበለጠ ተጠናክረው በሰው ኃይልም የሰዎቹ አይነትም ደግሞ ጦርነትና አስቸኳይ አዋጆችን ሊመሩና ሊያስተባብሩ የሚችሉ

0: ሊያስተባብር የሚችል ጠንካራ የሆነ ኢኮኖሚውን ከውድቀት ሊያነሳ የሚችል በጣም ጠንካራ የሆነ ዲፕሎማሲ ሌሎችን ሀገራትና ቡድናት በዙሪያው ሊያሰልፍ ወይም ድጋፍ ሊያገኝ የሚችል ኃይል እና መስሪያ ቤት መኖር አለበት ተብሎ ነው የሚታሰበው። ብዙ ጊዜ እንደዚህ ይደረጋል። ነገር ግን ኢትዮጵያ ውስጥ ከኢህአዴግ ጊዜ አይተሽው እንደሆነ መከላከያ ሚኒስቴር መስሪያ ቤት በአብዛኛው የሚሾሙት ሰዎች ሲቪሎች ናቸው። ይሄ ጥሩ ነው፣ መጥፎ ነው ማለት አይደለም። ነገር ግን መከላከያውን አብዛኛ ስራ በተለይ ከውጊያ ጋር የሚያያዙ የሎጂስቲክስ እነዚህ የመሳሰሉትን እንደሚመስለኝ በጠቅላይ ኤታማጆር ሹሙ ላይ የተጣለ በመሆኑ የሚኒስትርነት ማዕረግ ይዘው እዛ መስሪያ ቤት የሚሄዱ ሰዎች ከበላይ ሆነው ከማስተባበር ውጪ ወይም ደግሞ አስተዳደራዊ ጉዳዮችን ከመፈጸም ውጪ ግንባር ላይ የሚደረጉ ጦርነቶችን፣ ሰዎችን ወይም ተዋጊዎችን ሞቢላይዝ ለማድረግ፣ መሳሪያዎችን ለማግኘት እንደዚህ አይነት ውስጥ የወታደራዊ ልምድና ብቃት ያላቸው ሰዎች ብዙ አይሾምም፣ አላየንም በሚኒስትርነት ማዕረግ። ስለዚህ ኢትዮጵያ ውስጥም አሁን አዲስ የተሾመውም ካቢኔ ያው የቀጠለ ነው የሚመስለኝ።
1: እንግዲህ አሁን ይሄ የተሾመው ካቢኔ ቅድሚያ ሊሰጠው የሚገባ ምንድን ነው? በዚህ አገሪቱ ባለችበት ሁኔታ አንጻር
0: እንደ አጋጣሚ ሆኖ ባለፈው ግንቦት ማብቂያ ምርጫ ሲደረግም እዛው አዲስ አበባ ነበርኩኝ። የተለያዩ ሰዎችን፣ ፖለቲከኞችን፣ ተቃዋሚም የመንግስትም የሚባሉ ወይም የመንግስት ደጋፊዎችንም የማነጋገር እድሉ ነበረኝ። ከሁሉም በላይ ደግሞ መራጩን ህዝብ። እዛ መሄድም አስፈላጊ አይደለም። ኢትዮጵያ ባለፉት 8 ዓመታት ውስጥ ከግጭትና ጦርነት አልተላቀቀችም። ግጭትና ጦርነቱ አሁን ደግሞ እየከፋ መጥቷል። ስለዚህ ቅድሚያ መሆን ያለበት አንደኛ ጦርነቱን በሰላማዊ መንገድ ይሁን በውጊያው ይሁን የሚፈታ ያንን ጦርነት የሚያስወግድ መንግስት ይፈለጋል። ሁለት በየቦታው ያሉ ሽፍቶች ይባሉ ዘራፊዎች ሁኑ ይሄ ሰውን መተላለፊያ መሄጃና መውጫና መግቢያ ያሳጡትን ኃይል በየትኛውም ህግና ስርዓትን ሊያስከብር በሚችል መንገድ ጠንከር ያለ እርምጃ ሊወስድ የሚችል መንግስት ያስፈልጋል። ካቢኔው ብቻ ሳይሆን ሙሉ ትኩረቱ የጸጥታና ደህንነትን በማስከበር ላይ ያተኮረ መሆን አለበት። በዚህ ሰዓት
1: ነጋሽ መሐመድ ዶቼ ቬለ ፖለቲካ ተንታኝና አንጋፋ ጋዜጠኛ ለሰጠህን ቃለ ምልልስ አመሰግናለሁ።
0: እኔም አመሰግናለሁ አዜብ።
2: አድማጮች፣ በካቢኔ ሹመት ላይ ያዘጋጀነው ፕሮግራም ወይም ዘገባ ይኸው ነበር። ወደ አማራ ክልል ውሎ እናልፋለን። በአማራ ክልል ሰሜን ሸዋ ዞን መንዝ አካባቢዎች መሃል ሜዳ ዘመሮና ሞላሌ በመንግስትና በፋኖ ኃይሎች መካከል በተካሄደ ከባድ ጦርነት የሰዎች ሕይወት ማለፉንና በንጹሃን ላይ ከፍተኛ ጉዳት መድረሱን የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። ደቡብ ወሎ መካነ ሰላም ከተማ ትናንት ከተሰማ የከባድ መሳሪያ ተኩስ በኋላ ዛሬ ሰላማዊ እንቅስቃሴ መኖሩን ከቦታው አስተያየት ሰጪዎች ተናግረዋል። ኢሳያስ ገላው ተከታዩን ዘገባ ልኮልናል።
3: በአማራ ክልል ሰሜን ሸዋ ዞን መንዝጌራ ወረዳ መሃል ሜዳ ከተማ እንዲሁም በመንዝቀያ ወረዳ ዘመሮ ከተማ በመንግስትና በፋኖ ኃይሎች መካከል ጦርነት መኖሩን የአካባቢው ነዋሪዎች ተናገሩ። ስማቸው እንዳይጠቀስ የፈለጉ ለዶቼ ቬለ አስተያየታቸውን የሰጡ የዘመሮ ነዋሪም ግጭቱ መንዝ ተብለው ከሚጠሩት አካባቢ በአራቱ መኖሩን ይናገራሉ።
4: ትናንት መንዞቹ ቀን በሙሉ ያው ወረራ ሆነ። ሁሉም ሆኑ በቃ እንግዲህ ያው ምን መላሌ ነው የቀረው። ዘመሮ መሀል ሜዳ ላሎ መንዝቀ መንዝ ላሎ መንዝጌራ መሀል ሜዳ መንዝ ላሎ የለም፣ ጦርነት የለም። መንዝቀያና መንዝ መሀል ሜዳ ትንሽ ከፋ ያለ ነበር። ብዙ ያው የሰው ጠፍቷል።
3: ለዶቼ ቬለ አስተያየታቸውን የሰጡት የመሀል ሜዳ ከተማ ነዋሪም ትናንት ከሌሊቱ 11 ሰዓት ጀምሮ ግጭት እንዳለ ነው የገለጹት።
5: ያው ጦርነቱ የተጀመረው ወደ 11 ሰዓት አካባቢ ነው። በዛ አካባቢ ነው የተጀመረው። ወደ 4 ሰዓት አካባቢ ከተማ ውስጥ ታጣቂ ኃይሎች የገቡት ማለት ነው። ወደ 3 ሰዓት 4 ሰዓት አካባቢ ይህ ስራውን አልቆመም ነበረ። የሁለቱ ወንድማማችነት ጦርነት ከዛ ነው። የኢትዮጵያ ደማችን አንድ አይደል? ሁሉ ስለ ነው ሁለቱም ደማችን አንድ ስለሆነ ያው ትልቅ ጦርነት ነው ተከሰተ።
3: ጦርነቱ ትናንት በርካታ የመንዝ አካባቢዎችን የሸፈነ ነበር ያሉት ሌላ አስተያየት ሰጭም ዘመሮ መሃል ሜዳ ሞላሊ አካባቢ ግጭት ነበር ሲሉ ገልጸዋል።
4: በላይ ሁሉ መሳፋን ነው ትንሽ እና ቸጋሪ ነው ዛሬው ከፋይላ ትንሽ አፋንዴ ነው ዘመሮ ምዛም እዚህ ሞላሊ የሚባለው መሃል ላይ እንዳይሸገረው ደዛ ብዙ ቦታ ነው ከፈተ ሞላሊ ዝራሽ

0: እንደሮተ ማልቤታ መጅባል አይደል? ከዛ ማልቤታና ታክለም ዘመረው መንድቃ ከአምስቱ ሶስቱ
1: በግጭቱ በመሃል ሜዳ ከተማ ሁለት ንጹሃን ሰዎች ሞተዋል ሲሉ የከተማው ነዋሪዎች ይናገራሉ። በግጭቱ አንድ የዘጠነኛ ክፍል ተማሪን ጨምሮ ሌላ አንድ ሰው መሞቱን ነው የገለጹት።
0: ከባረ ከባረ ስለተሰየው ትክክለኛ ተደርጎ ሳላይ ይከተላል ከተሰሱ ከራይ ይጥንብት የተራራሪ ይችላል።
1: ስንት ሰዎች ሞተዋል?
0: አንድ ሁለት ሶስት ሰዎች አካባቢ የዘጠነኛ ክፍል ተማሪ አንድ ሞተዋል። ያቆል ሰዎች ሞተዋል። አሁን በቃ ተደረጀው የሚያደረው ተረጋጋ ነው።
2: ምናወቁ ነው ብለው ቀደሙ እየተባለ ነበር። ግን አሁን ማከማንዱ አጣቀማለ ራስን ስለምፈራት እንጂ ለቅሶ ምናምን አለ እየሰማን ይችላል።
1: ትናንት የነበረው ግጭት አስከፊ ነበር ያሉት አስተያየት ሰጭም ዛሬ በበርካታ ቦታዎች መርዶ መኖሩን ይናገራሉ።
0: ጻር ሞታለሁ አስከፊ ነው እንጂ ከልክ የዘለለ አስከፊ ነው። ድራማ መሳይ ጦርነት እንግለቱ ከፋ ያለ ነው። አሁን ዛሬ በየቦታው መርዶ ነው። ቁጥር የለውም የትየለሌም ሰው ዛሬም እኮ እንደነበር ነው። መሀል ሜዳ አለሁ
1: ከሰሞኑ ግጭት የነበረበት የደቡብ ወሎ መካነ ሰላም ከተማ ትናንት ማለዳ ከተሰማ የከባድ መሳሪያ ተኩስ ውጭ ሰላማዊ እንቅስቃሴ መኖሩን የከተማው ነዋሪዎች ተናግረዋል።
0: ዛሬ ጸጥ እንዳለ ነው የሆነው። ትናንትና ዳሳ ማለዳ ላይ ተኩስ ነበረች፣ ግን ወደ አሁኑ በርዷል። የከባድ መሳሪያ ከዚ ከከተማ ውስጥ ወደ ገጠር የተጠቆጠ ትናንትና ጠዋት፣ ከዛ ወዲህ የለም። ከዛ በኋላ ሰላም ነው ከተማው፣ ስን ተኩስም የለም ምንም የለም።
1: በዚህ ዜና ዙሪያ ሀሳባቸው እንዲሰጡን አካባቢውን ባለስልጣናት ለማግኘት ያደረግነው ጥረት አልተሳካም። ለዶቼ ቬለ ዘገባ ኢሳያስ ገላው ከደሴ።
3: የመጨረሻው ዘገባችን ወደ ትግራይ ይወስድናል። የትግራይ ክልል ከተሞች ውሎ ይላል ርዕሱ። በሰሜን ኢትዮጵያ ዳግም ያገረሸውን ጦርነት ተከትሎ በትግራይ ክልል የሚገኙ ከተሞችና አካባቢዎች በተለያዩ ይዞታዎች ላይ ይገኛሉ። በመቀለና ውቅሮ ከተሞች የሰው እንቅስቃሴ በተሻለ መልኩ ተመልሷል ሲባል፣ አዲግራትና ወደ ዛላምበሳ የስልክ መስመሮችም በስፋት እየሰሩ አለመሆኑ ከአካባቢው ቤተሰብ ያላቸው እየገለጹ ነው። የአዲስ አበባ ወኪላችን ስዩም ጌቱ መረጃ አሰባስቧል።
4: አስተያየት ሰጪ የመቀሌ ከተማ ኗሪ ዛሬ ሐሙስ መስከረም 28 ቀን 2019 ዓ.ም ለዶቼ ቬለ በሰጡት አስተያየት እንደተናገሩት ባለፈው ቅዳሜ አመሻሹን የኢትዮጵያ መከላከያ ሰራዊትና አጋሮቹ ከተማዋን ከተቆጣጠሩት በኋላ የነዋሪው እንቅስቃሴ ከቀን ወደ ቀን እየተሻሻለ መጥቷል። ከባንኮች እስከ ንግድ ተቋማት በተሻለ መልኩ ተከፍተው አገልግሎት እየሰጡ ቢሆንም እስካሁንም ግን ጥሬ ገንዘብ ማግኘት እንዳልተቻለም ተናግረዋል።
5: ባንኮቹ ክፍት ነው ያሉት። አሁንም ካሽ ምናምን እንኳን መስጠት አልጀመሩም። ብዙም የገበያ እንቅስቃሴ አሁን ተሻሽሏል። አብዛኞቹ ቦታ ክፍት ምናምን ሆኗል። ከነበረው አሁን ትንሽ የተሻለ ነው።
4: ዛሬ ከጠዋት ጀምሮ ወደ አዲግራት የከተማ ነዋሪዎች ጋር ዶቼ ቬለ በተደጋጋሚ ስልኮች ብደውልም በርካታ የሞከርናቸው መስመሮች አልሰሩልንም። ከአዲግራት ቤተሰብ እንዳላቸው ገልጸው እስከ ትናንት ማምሻው ሲደዋወሉ እንደነበር የገለጹት የመቀሌ ከተማ ነዋሪ እንዳሉን ግን በዚያ ለጊዜው የደህንነት ስጋቶች እያየሉ እንደመጡ መረዳታቸውን ገልጸዋል።
5: ወደ አዲግራት እዛም ቤተሰብ ምናምን ነበሩ ደውዬ ነበር። ብዙ ስጋት አለ። መሳሪያ ድምፅ አለ። አብዛኞቹ ሰራዊት ወደዛ ነው የሚሄዱት። ብዙ ሰራዊት ነው የሚንቀሳቀሰው። አብዛኛው ህዝብ ወደ ውጭ መውጣት አልቻለም። የአየር ምናምን ድብደባም አለ። ካምፖች ምናምን ወደዛ ስላዘዋወሩት መሳሪያዎቹ እነሱ ታርጌት ለማድረግ አንዳንድ ቦታ ደግሞ የሚገቡት እነሱ አሉበት የሚባለው ሆቴሎችም እንደተመቱ ምናምን የነገሩኝ ቤተሰቦች አሉ። አድጋት በጣም ከባድ ነው ሁኔታው። እኛ መውጣት አንችልም። በቃ በጣም ተጨናንቀና ምን እንደሚፈጠር አናውቅም። እና ራሳችን የያዝነው ነገር ሳይኖር እንዴት ነው ወጥተን ሰው መፈለግ የምንችለው ምናምን ብለውኛል። እንቅስቃሴ ብዙም የለም አድጋት፣ ምክንያቱም ስጋት አላቸው እና በጣም ከባድ ነው አድጋት። ብዙም እንቅስቃሴ የለም።
4: ሌላም ከአዲግራት ወደ ዛላምበሳ ወጣ ብሎ ካለው የገጠር አካባቢ ቤተሰብ እንዳላቸው ገልጸው አስተያየታቸውን የሰጡን አስተያየት ሰጪ የመቀሌ ከተማ ነዋሪ እንዳሉት
6: እምቢ አለኝ ዛሬ ነው እንጂ ትናንትና ምናምን ደህና ነበር። ከዛ ላመሳ ወደዚህ ነው ወደ አድግራት፣ እዛ አካባቢ አልፎ ወደ አድግራት አካባቢ ነው እስከ ዳጋ ሐሙስ ምናምን ሻቢያ ነው ገብቶ ነበረ። ስልክ ዛሬ እምቢ ውሎኛል።
4: ትናንት እስከ ማምሻው የከባድ መሳሪያ ድምፅ ሲሰማባት የነበረችው ከመቀሌ 45 ኪሎ ሜትር ገደማ ወጣ ብላ የምትገኘው ውቅሮ ከተማ ከሰዓት ከአስር ሰዓት ጀምሮ ሙሉ በሙሉ በኢትዮጵያ ብሔራዊ መከላከያ ሰራዊትና በአጋር ኃይሎቹ ቁጥጥር ስር መዋሏን የገለጹት የከተማዋ ነዋሪ ዛሬ እስካሁንም ድረስ በአካባቢው የሚታየው የኢትዮጵያ መከላከያ ሰራዊትና አብሮት እየተዋጉ የሚገኙት የትግራይ ሰላም ኃይል ሰራዊቶች ብቻ ናቸው ብለዋል።
7: ውቅሮ ትናንትና ወደ 10 ሰዓት አካባቢ ተቆጣጠረ። መጀመሪያ ፒስ ፎርሱ ነው የገባው። የትግራይ ሰላም ኃይል እና ከመከላከያ ሰራዊት በጋራ ነው ከተማውን የገቡት። ከዛ በኋላ ወደ ሰሜን በሁለት አቅጣጫ ከተማዋን በመሃል ሳይሆን ዳር በሁለት አቅጣጫ ግራ ቀኝ መንገድ በመያዝ አንዱ ወደ አጽቢ የሚወስደው መንገድ አካባቢውን ፍተሻ አድርጎ ከባድ መሳሪያዎች እየተተኮሰ ከተዳሰሰ በኋላ መተኮስ ቆመው ቀጥታ ወደ አዲግራት መንገድ ጉዞ ተጀምረዋል ማለት ነው። ትናንት ዛሬም በሰፊው የኢትዮጵያ ፌዴራል መንግስት ሰራዊት እንቅስቃሴ ነው የሚታያለው። ከውቅሮ ወደ ሰንቃጣ መንገድ ወይም ወደ አዲግራት፣ ከውቅሮ አዲግራት ያለውን የአውራ ጎዳና እና እንደዚህ ወደ አብርሃዋ ጽባ ያው እግረኛም ከባድ መሳሪያዎችም እዞቹ እንዳለ ነው ጉዞ እየተደረገ ያለው እና በከተማው ከማለዳው ጀምሮ እስካሁን ድረስ ያለማቋረጥ እየተጓጓዘ ነው ያለው ሰራዊቱ። የኢትዮጵያ መከላከያ ሰራዊት ጉዞ ወደ ሰሜን እያደረገ ይገኛል።
4: አስተያየት ሰጪው የውቅሮ ከተማ ነዋሪ አንዳንድ ከርቀት ከሚሰሙ የመሳሪያ ድምጾች በተለየ ምንም አይነት ውጊያ ሳይደረግ የመከላከያ ሰራዊቱ ከተማዋን መቆጣጠሩንም በገለጹበት አስተያየታቸው
7: ትናንትና ጠዋት አካባቢ ቲዲኤፍ አንዳንድ አልፎ አልፎ ከጸጥታ ያደሩ ነበሩ። ከዛ በኋላ ግን ምንም አይነት ውጊያ አልተካሄደም እስካሁን። ምናልባት አሁን ከሩቅ የሚሰሙ አንዳንድ ፍንዳታዎች እና ተኩሶች ይሰማሉ። ከርቀት የት እንደሆነ ግን ለማረጋገጥ አልተቻለም።
4: ከሰሞኑ እጅግ ተቀዛቅዞ ነበር የተባለውም የውቅሮ ከተማ እንቅስቃሴ ዛሬ ሐሙስ የገበያ ቀን እንደመሆኑ በርካታ ማህበረሰብ ወደ ገበያው በመጉረፍ ሲገበያዩ እንደዋሉም የዓይን እማኙ አስተያየት ሰጪው አስረድተዋል።
7: እና ከተማው ማህበረሰቡ በአጠቃላይ ከአሁን በፊት በስጋት ብዙም አይወጣም ነበረ። ዛሬ ግን የዕለቱም የገበያ ቀን ስለሆነ ከተማው ከገጠርም ከከተማው ያለ ህዝብ ገበያ በመጉረፍ ነው ያረፈደው። ሰሞኑ ባልተለመደ መልኩ ያው በርካታ ህዝብ በገበያ ይታያል። በከተማውም በንግድ ተቋማትም ተዘግቶ የነበሩ እቃም አንስቶ የነበሩ በመመለስ አንዳንድ እንቅስቃሴዎች ጀምረዋል። ገበያው ቀዝቅዞ ነው የነበረው። አሁን ግን ገበያ ዛሬ ሐሙስ የውቅሮ የገበያ ቀን ነው እና ከገጠር አጎራባች አካባቢዎች በገፍ የሚገበያዩበት ቀን ነው እና ዛሬ እንደዛ አይነት እንቅስቃሴ ይታያል።
4: ዶይቼ ቬለ በሰሜን ኢትዮጵያ የአገረሸውን ጦርነት ተከትሎ እየተከሰቱ ነው በሚባሉት ጉዳዮች ዙሪያ ከሚመለከታቸው የፌዴራል መንግስት ከፍተኛ ባለስልጣናት ተጨማሪ አስተያየቶችን ለማግኘት ያደረጋቸው ተደጋጋሚ ጥረቶች ግን እስካሁን አልተሳኩም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: አድማጮች፣ የምሽቱ የዜና መጽሔታችንን እስከዚሁ ነበረ። በመሸጋገሪያ ሙዚቃ ወደ ርዕሰ ዜና እናልፋለን።

አድማጮች በመከታተል ላይ ያላችሁት ዶቼ ቬለ ነው። የምሽቱን ርዕሰ ዜናዎች አሰማለሁ። በአማራ ክልል ሰሜን ሸዋ ዞን መንዝ ጌራና መንዝ ቀያንን ጨምሮ በበርካታ አካባቢዎች ትናንት ረቡዕ በመንግስትና በፋኖ ኃይሎች መካከል ከፍተኛ ጦርነት መካሄዱን የአካባቢው ነዋሪዎች ገለጹ። ግጭቱ ከመሃል ሜዳ ከተማ እስከ ዘመሮና ሞላላ አካባቢዎች መዛመቱ የተነገረ ሲሆን በመሃል ሜዳ ከተማ ብቻ አንድ የ9ኛ ክፍል ተማሪንና ዲያቆንን ጨምሮ ሰላማዊ ሰዎች መገደላቸው ተሰምቷል። የኤርትራ ወታደሮች አድጋ ሐሙስ ከተማ መግባታቸውን የትግራይ የሰላም ኃይል የተባለውን የፌደራል መንግስቱን የሚወግን ቡድን አዛዥን ጠቅሶ አሶሺየትድ ፕረስ ዘገበ። የትግራይ ኃይሎች ደግሞ የሽሬ ከተማን ለቀው መውጣታቸው ተገልጿል። ኤርትራ ደግሞ የኢትዮጵያ መንግስት ያስመራን ስርዓት ለመለወጥ በይፋ እየጣረ ነው ይፋዊ ክስ አሰምታለች። ጠቅላይ ሚኒስትር አብይ አህመድ ሁሉም ሚኒስትሮችና ሚኒስትር ዴታዎች በትንሹ ለአንድ አመት ከፍተኛ ክትትል ሲደረግባቸው እንደነበረ ለህዝብ ተወካዮች ምክር ቤት ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት ዛሬ የአዲሱ መንግስታቸውን የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት አቅርበው ባጸደቁበት ወቅት ነው። የኤርትራ ወታደሮች አድጋ ሐሙስ ከተማ መግባታቸውን የትግራይ የሰላም ኃይል የተባለውን የፌዴራል መንግስቱን የሚወግን ቡድን አዛዥ ጠቅሶ አሶሺየትድ ፕረስ ዘግቧል። ሶሪያ፣ ሳውዲ አረቢያ ከአንሱር አላህ የሁቲ አማጽያን ጋር መታጠቀውን ውጊያ ለማገዝ ወታደሮቿን ልታሰማራ እንደምትችል የአሜሪካና የሶሪያ የደህንነት ባለስልጣናት ገልጸዋል። ሩሲያ ዩክሬን ውስጥ በህዝብ ማመላለሻ አውቶቡሶች ላይ ባደረሰችው የሚሳኤል ጥቃት 30 ሰዎች ተገደሉ። በአንድ ጥቃት በርካታ ሰዎች ከተገደሉባቸው ጥቃቶች አንዱ ነው የተባለው ጥቃት ዩክሬን ሆነ ተብሎ ሰላማዊ ሰዎችን ኢላማ ያደረገ ነው ስትል ሩሲያን ከሳለች። አድማጮች እንግዲህ የሐሙስ መስከረም 28 ቀን 2019 ዓ.ም ምረት ዝግጅታችን እስከዚሁ ነበር። መልካም ምሽት እያልኩ ለነገ ቀጠሮ ይዤ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።